በሚላል ሲላ ብቻ ከልፍ ጋር ለሚላል ሙሉ ሙሉ ለራሱ ላይ ሰለላ ይወጣል። ያላህ ከልኩልኩላ ወፍድሩ ቢስሚላህ ወጥራሃ ቢላህ ቢልዓለሚን ስንተገውኒማ

ተመገነ ኩምበንደል ማማጃ ማረም በከርሞ ማጃ ብራር ሙንቱ ያልንጆ ማንገሰዩ ኮይ ማም ጃንገ ደንጁር በል ማጃ ማንገ ደበሴ በከተኮ ማም ጃንገ ሱንዲቤ ማም በርጋይ ማደገን ቱኛ ፈሪማ ዮራ ፈሪማ ጆባይ ትሮፋ ጆ ኮኮ ንገ ደ ኮንክለር